저건 그 당호신 후라 지름을 제주와 하락지니에나 지르 지스기도 쇼마스가 지호냄스클 무득지니에나 халаэрин дэдлийг үжбэл хэрм онулаар бэглээ өтэгжээ.